እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ዝኸበርክንን ዝኸበርኩምን ሰማዕትና ከመይ ቀኒኦም ክሳብ መወዳእታ መደብና ምሳና ክፀንሑ እናዓደምና እንሎማ ሓሙስ 21 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህሉና ቀፂሉ መበል 35 ዓመት ዝኽሪ ነፃነት ኣብ ቃልስን ሓርነት ዝብል ርእሲ ዓንቀፅ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ክንብበልኩም ኢና። ቀፂሉ ሓድነት ህዝብን ልኡላውነት ሃገርን ዘውሕስ ርክብ ዝብል ናይ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክህልወና እዩ። ኣብ መንጎን ምሩፃት ሙዚቃታት ኣለውና። ብሩኽ ምሸት ሰናይ ምክትታል።

ዝኸበርክንን ዝኸበርኩምን ሰማዕትና ካብ ዝቐፂልና ንሎማ ሓሙስ 21 ግንቦት 226 ቀሪብናልኩም ዘለና ዜናታት እዚ ዝስዕብ ክኸውን እዩ። ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ስኽፍትኦም ገሊፆም መራሕቲ ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ላዕለዎት ሰብ መዚ ፌደራላዊ መንግስቲ ኢትዮጵያን ክልል ትግራይ ስምምዕ ፕሪቶርያ ዝትግበረሉ መስርሕ ንኽኽተሉ ኣጥቢቖም መፀዋዕቲ ኣቕሪቦም። ኮሚሽነር ኮሚሽን ሕብረት ኣፍሪቃ ማሕሙድ ዓሊ የሱፍን ዋና ጸሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረዝን ነዚ ዝገለጹ ብ15 ግንቦት 226 ኣብ ዘውፅእዎ ናይ ሓባር መግለጺ እዮም። እቶም መራሕቲ ነዚ ኣብ ጉዳይ ኢትዮጵያን ትግራይን ዝፍጠር ዘሎ ወጥሪ ከም ዘሻቕሎም ዝገለጹሉ መግለጺ ዘውፅኡ ኣብ መዛዘሚ ናይቲ ኣብ ኣዲስ ኣበባ ዝተኻየደ 10ይ ዓመታዊ ርክብ ኣፍሪቃን ውድብ ሕቡራት ሃገራትን ክዛዝሙ እንከለዉ እዩ። እቶም መራሕቲ ኣብቲ ናይ ሓባር መግለጺኦም ኣብ ግብሪ ምውዓል ስምምዕ ፕሪቶርያ ኣብ ርግኣት ዞባ ቕርኒ ኣፍሪቃ እውን ግደ ኸም ዘለዎ ጠቒሶም ናይቲ ስምምዕ ፈረምቲ ኣካላት ዝኾኑ ጸገም ከጋጥም እንከሎ ንምፍትሑ ህዱእን ሓላፍነታውን ኣገባብ ክጥቀሙ ጸዊዖም። ምስዚ ብምትሕሓዝ ከኣ ዞባዊ ጸገማት ኣብ ምፍታሕ ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ካብኣቶም ትጽቢት ዝግበረሉ ኵሉ ከተግብሩ ቕርባት ምህላው ኣመልኪቶም። እቲ ናይ ሓባር መግለጺ ኸም ዘመልክቶ እቲ ብ2022 ዝተኸተመን ተኽሲ ጠጠው ምባል ዘኽኣለን ስምምዕ ፕሪቶርያ ኣብዚ ዝሓለፈ 2 ዓመታት ግና እናተዳኸመ መጺኡ ኣብዚ እዋን እዚ ኣብ ዝለዓለ ወጥሪ ኸም ዝወደቐ ጠቒሱ። ኣብዚ እዋን እዚ ክልል ትግራይ ንፌደራላዊ መንግስቲ ኢትዮጵያ ዝተማዛበሉ ወገናት ናብ መረበቶም ክምለሱ ብዘይ ምትግባሩ ክኸሶ እንከሎ ፌደራል መንግስቲ ብወገኑ ንመራሕቲ ክልል ትግራይ ምስ ናይ ኤርትራን ሱዳንን ናይ ወፃእ ሓይልታት ዘይሕጋዊ ዝምድና ብምፍጣር ንኢትዮጵያ ይዘርጉለዉ ኢሉ ከም ዝኸሶም እቲ መግለጺ ስፊሩ። ኣብ ዝቐረባ ግዜ ፕሬዚደንት ኮይኑ ግዜያዊ ምምሕዳር ትግራይ ክመርሕ ዝተመዘዘ ጀነራል ታደሰ ወረደ ካብ መዝነቱ ምውራዱን ብመሰረት ናይ ቅድሚ ምውግእ ዝተኻየደ ክልላዊ ምርጫ ናብ መዝነት ዝመጸ ዶክተር ደብረጽዮን ገብረ ሚካኤል ነቲ ኣብ ትግራይ ዝጸንሐ ቕልውላው ዝያዳ ከም ዘዕረጎን ድማ እቲ መግለጺ ስሚሩሉ። እቲ መግለጺ ብዛዕባ ኣብ ዝተፈላለዩ ኵርናዓት ኣፍሪቃ ዘለዉ ጸገማት እውን መፍትሒ ይኸውን እዩ ብዛዕባ ዝበሎም ዳህሳሳዊ ጉዳያት ኣቕሪቡ። ሱዳንን ግብፅን ዘራኽብ መገዲ ብተቓወምቲ ተዓጺዩ። ኣብ ምምሕዳር ሰሜን ሱዳን ኣብሪ ኣብ ዝተባህለ ፍሉይ ቦታ ሱዳናውያን ነበርቲ ብሰንኪ ተኸታታሊ ምቁራጽ ሓይሊ ኤሌክትሪክን ዋሕዲ ቐረብ መሰረታዊ ነገራትን ሓያል ተቓውሞ ከም ዘካየዱ ተፈሊጡ። እቶም ተቓወምቲ ደንጉላን ሓልፋን ዝተባህሉ ሱዳንን ግብፅን ዘራኽቡ ናይ ንግዲ መስመራት ከም ዝዓጸው እውን እቲ ዜና ሓቢሩ። ሓደ ኣብቲ ናይ ተቃውሞ ሰልፊ ዝተሳተፈ ናይቲ ከባቢ ነባሪ ንሱዳን ትሪቡን ከም ዝሓበሮ ኣብቲ ንሱዳንን ግብፅን ብመሬታ ዘራኽብ ንግዳዊ መስመር ዝተኻየደ ተቃውሞ ብዙሓት መንእሰያት ከም ዝተሳተፉ ጠቒሱ። እዚ ብ17 ግንቦት 226 ዝተረአየ ናይ ተቃውሞ ሰላማዊ ሰልፊ መቐጸልታ ናይቲ ኣብ ዝሓለፈ ወርሒ መያዝያ ኣጋጢሙ ዝነበረ ተመሳሳሊ ተበግሶ ምዃኑን ዕላምኡ ኸዓ ላዕለዎት ሓለፍቲ ናይቲ ምምሕዳር ሓይሊ ኤሌክትሪክ ንኸቋርፁ ተጽዕኖ ንምሕዳር ምዃኑን ድማ እቲ ዜና ሓቢሩ። እቲ ናይ ተቃውሞ ሰልፊ ሰላማዊ ዝነበረ ኾይኑ ናይ ህዝቢ መጓዓዝያ ኣውቶቡሳትን ናይ ግሊ ተሽከርከርትን ካብን ናብን ሱዳንን ግብፅን ክንቀሳቐሳ ክፈቅድ እንከሎ
عبيت ناي منغستي نقداو نبرت زعانا عبيت مخاين جنا مخل كالو تحبيرو وتوم تساتفتي حلفتي ناتي مسمر بحايلين مخفات كيف التنو أتنقيقوم اتبغس علي خقات انسنح زيرت عوي مقراص حايل الاتريك كي قتسلكا التحساسي بوم اتي زينا سودان بفلاي ابتي ابقزي حاقاي مقوتو كساب 44 ديجري سنتيغريد زبصح ما كلاين مبرق اون كبابتات تدغاغامي مقراص حيل الكتريك يغاطم كم زلو حبيرو غبصي ابستو سونو سميناو سودان حيل الكتريك تقرب كتكون انكلا تي كبابي كابتيكال كفالات سودان زحاش عدل كم زلو ابت زينا تتقيسو كبرى سمعتنا زصنحنا زينا تاتابز زازيمنا اب كصال مدبنا نسغاغركم

18 ነይሩ እንተሆነ ቃልን ግብርን አያሳነየን ነትጋጣሚ ተጠቂምካ ነቲ ከሳሕብን ከጻልን ጽንሐ ቀያድን ናይ መወዳእታን ብይን ዶብ ኤርትራን ኢትዮጵያን ናይ መወዳእታ መልክዑ ትሒዝካ ናብ ካልእ ዝማዕበለ ዝምድና ዘስግር ክኸውን ምተገብኦ እንተኾነ እቲ ኣጀንዳ ንህግደፍ ዘገድሰ ኣይነበረን። ህግደፍ ግና ነቲ ዕድመ ከምዘይህልዎ ዝግመት ዝነበረን ከምቲ ዝተገመቶ ኾይኑ ዘሎን ዝምድናኦ ምስ ሰልፊ ብልጽግና ወያነ ጸወታ ተወዲ እዩ ብዝብል ጽልኢ ዝጽሕትር ጭርሖ ጀሚሩ ብተኸሊፍና እዩ ዛዚምዎ። እቲ መሪሕ ሓሳብ እቲ ዘይቅዱስ ጭርሖ እንተዘይነብር ክንደይ ህይወት ካብ ህልቂት ክንደይ ንብረት ከዓ ካብ ብርሰት ምድሓነ ንምግማቱ ዘጸግም ኣይኮነን። ነዚ ብግምት ብምእታው ኢና ኸዓ ሎሚ እውን ነቲ ብዘይግሉጽነትን ትካላዊ መስርዑ ዘይፍለጥን ፈንጠርጠር ህግደፍ እቲ ብዝምድና ማእከሉ ሓድነት ህዝቢ ኤርትራን ልኡላውነት ሃገሩን ምዃኑ ዝሃቦ መረጋገጺ ስለ ዘይሃበ ህዝቢ ኤርትራ ካብ ዝሓለፈ ተመክሮኡ ተማሂሩ ሕሳቡ ክገብር ንእምት ዘለና። ከምዚ ምባል ንሰልፊ ዲሞክራሲ ህዝቢ ኤርትራ ሓድሽ ዘይኮነ ፍጻሚ ሽማግለ ኣብ ናይ 21 ሰነ 2025 ኣኼባኡ ንዝምድና ህዝቢ ምስ ህዝቢ ኤርትራን ትግራይን ኣመልኪቱ እዚ ዝምድና ኣድማዒ ንክኸውን ብተሳትፎኡን ኣፍልጦኡን ዝተደኮነ ትካላዊ መልክዕ ዝሓዘን ብጸቢብ ድልየት ውሱናት ጕጅለታት ዘይጭወን ክኸውን ክልቲኡ ህዝብታት ካብ ናይ ቅድሚ ሕጂ ተመክሩኡ ተማሂሩ ዝቈጻጸሮ ንክኸውን ክቃለስ ከም ዝግብኦ ነዘኻኽር ዝበሎ ኣይዝንጋዕን።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቅናይ